0: ጉድ መች ማሰረ ፕላይፍ ካል ሱግራ ሲሪ ቸርተን አሰላሙ አለይኩም
1: ወአለይኩም አሰላም ሰንጋለ ኸይሩ አክተር ዲ ሙባረክ
0: ስታዲ ሙባረክ ሺ ዲረ ማንና ዲረ ዚያተ ሹክሪያ ሱ ኸብር ኩይ ቸርተና
1: ዙበር ኸብር ኩም አል ዱዴርና
0: ዙበር ዲ ዱዴርና ስታዲ ማሺ ፓኸራ ግሊ ደር ተዋያማ
1: ኸይ ቲክታክ
0: አልሐምዱሊላህ ሳሱ ዱዋጋኒ ዲታሱ ሰንገ
1: ኸይ ይብልኩል ኸይር ሰየ
0: ኸጂ ሰንገ ዱዴር ተዙሙንጋ አዋስ ክሊር ደረዋንዴ
1: ብልኩል ዚክሊር ራይ
0: ኸ ሰብራ ሰብ ሸሪኩ ይ ፕሮግራም ኪዳራ ተዋያ
1: موجود
0: اوکے جی دول ویلا فما